ማይ ቆርጠው እስቲ አስረዳይ ነገር አይለወቀው ልቤ ለአንተ ምነው ማይ ቆርጠው ልቤ ለአንተ ምነው ማይ ቆርጠው ልቤ